and by the soul. Alfolignal Jan Chimbagin Catalan and by the soul. Alfolignal Jan Chimbagin Catalan. መጀመሪያ አንቺን ሳገኝ ተደስቼ እውነት መስሎኝ ልቤን ሰጠሁሽ ተዝናነቼ ከሴቶቹ ሁሉ አብለጬ አንቺን ወደድኩ ሳስቼ ከሴቶቹ ሁሉ አብለጬ